የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ ነሐሴ 2 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት እንደሚያደርጉ መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። በመቀጠልም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜና እናሰማቸዋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት እንደሚያደርጉ ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የአራት ቀናት ሐዋርያዊ ጉብኝት የሚያደርጉ መሆኑን የአምስተኛው ዓለም አቀፍ ጉብኝታቸው መርሃ ግብር አስታውቋል። ቅዱስነታቸው በፈረንሳይ ቆይታቸው ፓሪስን፣ ሴንት ዴኒስን፣ ሉርድንና ሜትዝን እንደሚጎበኙ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ በሚያደርጉት የአራት ቀናት ሐዋርያዊ ጉብኝታቸው ፓሪስን፣ ሴንት ዴኒስን፣ ሉርድንና ሜትዝን እንደሚጎበኙ መርሃ ግብሩ አመላክቷል። ከዚህ በፊት ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በታህሳስ ወር 2024 ዓመተ ምህረት በኮርሲካ አጃቺዮን፣ በመስከረም ወር 2023 ዓመተ ምህረት ወደ ማርሴይ እና በ2014 ዓመተ ምህረት ስትራስበርግ መጓዛቸው የሚታወስ ሲሆን ከእነዚህ መካከል አንዳቸውም ይፋዊ ጉብኝት እንዳልነበሩ ታውቋል። የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በመስከረም ወር 2008 ዓ ም ፈረንሳይን ከጎበኙ በኋላ የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይፋዊ ጉብኝት የመጀመሪያው ይሆናል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ መስከረም 15 2019 ዓ ም በአካባቢው ሰዓት አቆጣጠር ከጠዋቱ 1 ሰዓት ከ50 ደቂቃ ላይ ከሮም ፊሚቺኖ ዓለም አቀፍ አየር ማረፊያ ተነስተው ከረፋዱ 4 ሰዓት ላይ ወደ ፓሪስ ኦርሊ ዓለም አቀፍ አየር ማረፊያ እንደሚደርሱ ይጠበቃል። ቅዱስነታቸው በዕለቱ ከሚደረግላቸው የአቀባበል ሥነ ሥርዓት በኋላ ከሪፐብሊኩ ፕሬዚደንት አማኑኤል ማክሮን ጋር በኤሊሴ ቤተ መንግሥት እንደሚገናኙ ታውቋል። ከዚያም ለባለሥልጣናት፣ ለሲቪል ማኅበረሰብና ለዲፕሎማሲ አባላት ንግግር እንደሚያደርጉና በመጀመሪያው ቀን ከሰዓት በኋላ በዩኔስኮ ዋና ጽሕፈት ቤት ተገኝተው ንግግር እንደሚያደርጉ የሐዋርያዊ ጉብኝታቸው መርሃ ግብር አስታውቋል። የመጨረሻዎቹ ሁለቱ የዕለቱ የምሽት ዝግጅቶች በኖትርዴም ካቴድራል ውስጥ ከቤተ ክህነት ከገዳማውያንና ገዳማውያት ጋር ሆነው የማታ ጸሎት የሚያቀርቡባቸውና በሥነ ሥርዓቶቹ ላይ ቃለ ምዕዳናቸውን እንደሚያሰሙ ታውቋል። በፈረንሳይ የሚያደርጉትን የመጀመሪያ ቀን ጉብኝታቸውን የሚያጠቃልሉት በሴንት ዴኒስ በሚገኘው ስታዴ ደ ፍራንስ ከወጣቶች ጋር በሚያቀርቡት የዋዜማ ጸሎት እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ የሚያደርጉት ሁለተኛ ቀን ጉብኝታቸው የሚጀምረው በፓሪስ ሀገረ ስብከት የሚተዳደረውን የሜሶን ባኪታ የማኅበራዊ ድጋፍ ማዕከልን በመጎብኘት እንደሆነ ታውቋል። እንደ ጎርጎሮሳውያኑ በመስከረም ወር 2021 ዓ ም የተመሠረተው ማዕከሉ በስደት ለሚኖሩ ሰዎች የታለሙ የድጋፍና የጥብቅና ፕሮግራሞች ያሉት እንደሆነ ታውቋል። የተጀመረውም ነፍስሔር ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ ጎርጎሮሳውያኑ በየካቲት ወር 2017 ዓ ም እያንዳንዱ ስደተኛ መልካም አቀባበል፣ ጥበቃ፣ እድገትና ማኅበራዊ ውህደት እንዲደረግለት ላቀረቡት ጥሪ ምላሽ ለመስጠት ሲሆን ይህም የፍትሕ የሥልጣኔና የአንድነት ግዴታ ነው ማለታቸው ይታወሳል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም ከክልላዊ የሲኖዶስ ጉባኤ አባላት ከንዑስ ክርስቲያንና አዲስ ከተጠመቁ ምዕመናን ጋር በፓሪስ ከተማ በሚገኘው ካቶሊክ ዩኒቨርሲቲ ውስጥ እንደሚገናኙና ወደ ሎርድ ከማምራታቸው በፊት በፓሪስ በሚገኘው በፒሌስ ደ ላ ኮንኮርድ መሥዋዕተ ቅዳሴን እንደሚያቀርቡና ወደ ሎርድ ከደረሱ በኋላም በእመቤታችን ቅድስት ድንግል ማርያም ቤተ መቅደስ ውስጥ ጸሎት እንደሚያቀርቡ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሎርድ በሚያደርጉት የመጀመሪያ ቀን ሙሉ የጠዋት ጉብኝታቸው በሎርድ እመቤታችን ቅድስት ድንግል ማርያም ቤተ መቅደስ አካባቢ በሚገኘው በቅድስት በርናርዴት አዳራሽ ውስጥ ከፈረንሳይ ብፁዓን ጳጳሳት ጉባኤ አባላት ጋር ከተሰበሰቡ በኋላ በቤተ መቅደሱ አደባባይ መሥዋዕተ ቅዳሴን እንደሚያቀርቡ ታውቋል። ቅዱስነታቸው በመቀጠልም ከኖተርዳም ሠራተኞችና ሕሙማን ማኅበረሰብ ጋር በመገናኘት ሰላምታ እንደሚለዋወጡ፣ ይህ ቦታ ከመላው ዓለም የሚመጡ ምዕመናን የሚያርፉበት ልዩ የመስተንግዶና የጤና እንክብካቤ ማዕከል እንደሆነ ይታወቃል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም በሎርድ ከሚገኙ ቀርሜሎሳውያን ገዳማውያት ጋር የግል ስብሰባ እንደሚያደርጉና በመቅደሱ ዙሪያ ሻማ ይዘው በዑደት በሚያደርጉት የመቁጠሪያ ጸሎት ሌሊቱ እንደሚጠናቀቅ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ ጉብኝታቸው የመጨረሻ ቀን በሮበርት ሹማን የስብሰባ ማዕከል ወደ አውሮፓ የሰላምና የአንድነት መሠረት በሚል ርዕስ በሃይማኖቶች መካከል በሚደረግ ስብሰባ ላይ ለመገኘት ወደ ሜትስ እንደሚጓዙና የፈረንሳይ ሐዋርያዊ ጉብኝታቸውን የሚያጠናቀቁት በቅዱስ እስጢፋኖስ ካቴድራል ውስጥ በሚያቀርቡት የመጨረሻ መሥዋዕተ ቅዳሴ እንደሚሆን ታውቋል። የፈረንሳይ ካቴድራል የሮዝ ቀለም መስኮቶችን የሚያስታውሰው የሐዋርያዊ ጉብኝት አርማ
በፈረንሳይ ካቶሊካዊት ቤተ ክርስቲያን ውስጥ ያለውን የህብረትና የአንድነት ውበት የሚያመላክት ሲሆን በአርማው መሃል ላይ የጎብኝታቸውን ሐዋርያዊና የአምልኮ ገጽታን የሚገልጽ ሹል ቅስትና መስቀል እንደሚገኙ ተመልክቷል። መንፈስ ቅዱስን የምትወክል የወይራ ቅርንጫፍ የተሸከመች ርግብ ለሰው ልጅ የሰላም ምልክት መሆኗን የሚያመላክት ሲሆን ሰማያዊ፣ ነጭና ቀይ ቀለማት ከብርሃናማ ቢጫ፣ ከብርቱካናማና ከአረንጓዴ ጋር የፈረንሳይን ሰንደቅ ዓላማ ከቫቲካን ሰንደቅ ዓላማ ቀለሞች ጋር ያጣምራሉ። የተመረጠው መሪ ቃል ዓለም ሕይወት እንዲኖረው በማለት የተስፋና የኅብረት ጥሪን በማቅረብ በዓለም ላይ የአዲስ ሕይወት ምልክቶች የሆነውን ሰላምን፣ እርቅንና ወንድማማችነትን በመጋራት ሰዎች መለያየትን እንዲያሸንፉ የሚያበረታታ እንደሆነ ተገልጿል። መግለጫው አክሎም እነዚህ ቃላት በፈረንሳይ የምትገኘው ካቶሊካዊት ቤተ ክርስቲያን የቅዱስነታቸውን ሐዋርያዊ ጉብኝት በደስታ በግልጽነትና ከእግዚአብሔር ለሚመጣው ሕይወት ለመመስከር ባላት ጥልቅ ፍላጎት የምትቀበልበትን መንፈስ ይገልጻል ሲል አስረድቷል። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ሐዋርያዊ ጉብኝት መርሃ ግብር ይፋ በሆነበት ወቅት ወደ ፈረንሳይ በሚያደርጉት ሐዋርያዊ ጉብኝት ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቤተ ክርስቲያኗ ውስጥ ከጥቃት የተረፉ በርካታ ሰዎችን በግል እንደሚያገኟቸው የቅድስት መንበር መግለጫ አስታውቋል። ከጥቃቱ የተረፉት ሰዎች ራሳቸው ስብሰባውን በማዘጋጀት ተሳትፈዋል ሲል መግለጫው ገልጾ በዚህ ወቅት ስለ ስብሰባው ቀን፣ ቦታ ወይም የተሳታፊዎች ብዛት በማስመልከት ተጨማሪ ዝርዝር መረጃ እየተሰጠ እንዳልሆነና ተጨማሪ መረጃ ካለ በኋላ ላይ ሊሰጥ እንደሚችል አስታውቋል። ስብሰባው የሚካሄደው ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን ሐዋርያዊ ጉብኝታቸው ወቅት ከጥቃት ከተረፉት ሰዎች ጋር ካደረጉት ስብሰባ ጋር ተመሳሳይነት እንዳለው ታውቋል። በፈረንሳይ ውስጥ ቤተ ክርስቲያኒቱ በደረሰባት የጥቃት ቀውስ እጅግ የተናወጠችበትና በቅርብ ዓመታት ውስጥ የመዋቅር ማሻሻያዎችንና ቀጣይነት ያለውን የተጠያቂነትና የፈውስ ሂደትን ማካሂዷ ታውቋል። ከጥቂት ወራት በፊት ከርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጋር የፕሮግራሙን የመጀመሪያ ረቂቅ ለማዘጋጀት ሰርተናል ሲሉ የማርሴይ ሊቀ ጳጳስና የፈረንሳይ ብፁዓን ጳጳሳት ጉባኤ ፕሬዚደንት ካርዲናል ዣን ማርክ አቬሊን ተናግረዋል። ከዚያን ጊዜ ጀምሮ በቫቲካን ከሚገኙ ተባባሪዎቻችን ከጳጳሳት ጉባኤ፣ ከፓሪስና ከሜትስ ሀገረ ስብከቶችና ከሎርድ የእመቤታችን ማርያም ቤተ መቅደስ ተወካዮች ጋር በመሆን የሐዋርያዊ ጉብኝቱን ዝርዝር ጉዳይ ለማጠናቀቅ በትጋት በመስራታችንና ይህን ዛሬ ከመላው ፈረንሳይ ጋር መጋራት መቻላችን እጅግ አስደሳች ነው ብለዋል። የፖንቶይዝ ሀገረ ስብከት ጳጳስ አቡነ ቤና ቤትራንድ በበኩላቸው ሁሉም ነገር እየተጠናቀቀ ስለሚገኝ ይህን ማድረግ የሚፈልግ ሁሉ በዚህ ልዩ ዝግጅት ላይ እንዲሳተፍና ተግባራዊ መረጃዎችና ዝግጅቶች ሲጠናቀቁ ቀስ በቀስ ይገለጻሉ ሲሉ ተናግረዋል። የፓሪስ ከተማ ሀገረ ስብከት የርዕሰ ሊቃነ ጳጳሳትን ሐዋርያዊ ጉብኝት የሚያስተባብሩና እንግዶችን የሚቀበሉ 10,000 በጎ ፈቃደኞችን ለማሰማራት ማቀዱ ታውቋል። የፈረንሳይ ቤተ ክርስቲያን የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማስመልከት መረጃን የሚሰጥ ድረገጽ የከፈተች ሲሆን ሰዎች በበጎ ፈቃደኝነት ለማገልገል ወይም ዝግጅቱን በገንዘብ ለመደገፍ ከፈለጉ በነጻ መመዝገብ እንደሚችሉ ታውቋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ነሐሴ 2/2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል ፍሬያማ የሆነ ፍቅር በሚል ንዑስ ርዕስ ከአንቀጽ 165 እስከ 171 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

ፍሬያማ የሆነ ፍቅር። ፍቅር ምን ጊዜም ህይወትን ይሰጣል። የጋብቻ ፍቅር በባልና ሚስት አያበቃም። ባልና ሚስት ራሳቸውን ለእርስ በርሳቸው ሲሰጣጡ የሚሰጣጡት ራሳቸውን ብቻ ሳይሆን የእነርሱ የፍቅር ህያው መገለጫዎች የጋብቻ አንድነታቸው ቋሚ ምልክትና አባትና እናት ለሚያደርጋቸው ህያውና የማይነጣጠል ውህደት ምሳሌ የሚሆኑ ልጆች የማፍራት እውነታን ጭምር ነው። አዲስ ህይወትን በደስታ መቀበል። ቤተሰብ አዲስ ህይወት የሚወለድበት ብቻ ሳይሆን ያንን አዲስ ህይወት እንደ እግዚአብሔር ስጦታ የሚቀበሉበት አውድ ነው። እያንዳንዱ አዲስ ህይወት ሁሌም ያስገርመናል። ነፃ የሆነውን የፍቅር ገጽታንም እንድናደንቅ ያደርገናል። አስቀድሞ የመውደድ ድንቅ ውበት ነው። አዎን፣ ሕፃናት ገና ከመወለዳቸው በፊት ይወደዳሉ። ስለሆነም እዚህ ላይ ምንጊዜም ቅድሚያ የሚሰጠውን የእግዚአብሔርን ቀዳሚ የፍቅር ነጸብራቅ እናያለን። ምክንያቱም ሕፃናት ገና የሚወደዱበትን አንዳች ነገር ሳያደርጉ እንዲሁ ይወደዳሉና። ሆኖም ከሕይወታቸው የመጀመሪያ ሰዓታት አንስቶ ብዙ ልጆች ተቀባይነትን አያገኙም፣ ይጣላሉ፣ የልጅነትና የወደፊት ተስፋቸውን ይሰረቃሉ። አንዳንዶቹ የራሳቸውን ትክክለኛነት ለማሳየት ሲሉ እነዚህን የመሰሉ ሕፃናት ወደዚች ዓለም ማምጣት ስህተት ነው በማለት በድፍረት የሚናገሩ ሰዎች አሉ። ይህ አሳፋሪ ነው። በጎልማሶች ስህተት ሕፃናትን እንዲህ የምንቀጣ ከሆነ ሰብአዊ መብቶችንና የሕፃናትን መብቶች ለማክበር እንዴት መለፈፍ እንችላለን?

አንድ ሕፃን በማይፈልጉ ሁኔታዎች ወደዚች ዓለም ሲመጣ ወላጆችና ሌሎች የቤተሰብ አባላት ያንን ሕፃን እንደ እግዚአብሔር ስጦታ አድርጎ ለመቀበል የሚቻለውን ሁሉ ማድረግና እርሱንም እርሷንም በሙሉ ልብና በፍቅር የመቀበል ኃላፊነት መውሰድ ይኖርባቸዋል። ምክንያቱም ወደዚች ዓለም ስለሚመጡ ሕፃናት ሲናገር ሕፃኑ በስህተት የተወለደ ወይም ዋጋ ቢስ እንደሆነ ወይም ለአራዊቱም ነፍሳትና ለሰው ልጅ እብሪት የተተወ መስሎ እንዳይሰማው ከተፈለገ የጎልማሶች መሥዋዕትነትና በወጪው በመጠንን እጅግ የበዛ ነው ተብሎ ሊታሰብ አይገባም። ጌታ ለአባትና ለእናት የሚሰጠው የአዲስ ልጅ ስጦታ የሚጀመረው በመቀበል ሲሆን የዕድሜ ልክ ጥበቃ በማድረግ ይቀጥላል። የመጨረሻ ግቡም የዘላለማዊ ሕይወት ደስታ ነው። የእያንዳንዱን ሰው የመጨረሻ ስኬት በጽናት በማሰላሰል ወላጆች ስለ ተሰጣቸው ክብር ስጦታ ይበልጥ ግንዛቤ ይኖራቸዋል። ምክንያቱም እግዚአብሔር ራሱ ልጃቸው ለዘላለም የሚጠራበትን ስም እንዲመርጡለት ለወላጆች እድሉን ይሰጣቸዋል። የሰው ሕይወትና እነርሱንም የማስተላለፍ ትርጉም በዚህ የሕይወት አድማስ ብቻ የተገደቡ ሁኔታዎች አይደሉም። የዚህንም እውነተኛ ግምገማና ሙሉ ትርጉም መረዳት የሚቻለው ከዘላለማዊ ዕጣ ፈንታችን አንጻር ብቻ ነው። ብዙ አባላት ያሏቸው ቤተሰቦች ለቤተ ክርስቲያን ደስታና የፍቅር ፍሬያማነት መገለጫ ናቸው። ቅዱስ ዮሐንስ ጳውሎስ ዳግማዊ በትክክል እንዳብራሩት ኃላፊነት የሚሰማው ወላጅነት ማለት ያልተገደበ ተዋልዶ ወይም ልጆችን በማሳደግ ረገድ ያለውን ሁኔታ አለመረዳት ሳይሆን ባልና ሚስት የማይጣስ ነጻነታቸውን በማስተዋልና ኃላፊነት በሚሰማው መንገድ እንዲጠቀሙ ማኅበራዊና የሕዝብ ብዛት ሁኔታዎችን እንዲሁም የራሳቸውን ሁኔታና ተገቢ ምኞቶች ግምት ውስጥ እንዲያስገቡ ማብቃት ነው። ፍቅርና እርግዝና። እርግዝና አስቸጋሪ ነገር ግን ድንቅ ጊዜ ነው። አንዲት እናት የአዲስ ሕፃን ተአምር ለማሳየት ከእግዚአብሔር ጋር ትተባበራለች። እናትነት የሴት አካል ለአዲስ ሰው ጽንሰትና ልደት የታለመ ልዩ የፈጠራ እምቅ ኃይል ውጤት ነው። እያንዳንዷ ሴት በእያንዳንዱ ልደት በሚታደስ የፍጥረት ምስጢር ትሳተፋለች። መዝሙረኛው በእናቴ ማይጸን ውስጥ አበጃጅተይ ሰራሃኝ በመዝሙረ ዳዊት 139 ከቁጥር 13 ይላልና በእናቱ ማይጸን ውስጥ የሚያድግ እያንዳንዱ ሕፃን በማይጸን ሳልሰራው አወኩ፣ ከመውለድህም በፊት ለየሁ በትንቢቴ ኤርምያስ ምዕራፍ 1 ከቁጥር 5 የምለውን የእግዚአብሔርን አብ የዘላለማዊ ዕቅድ አካል ነው። እያንዳንዱ ሕፃን ከጥንት ጀምሮ በእግዚአብሔር ልብ ውስጥ ቦታ አለው። እርሱ ወይም እርሷ አንዴ ከተጸነሱ የፈጣሪ ዘላለማዊ ሕልም እውን ይሆናል። ስለዚህ ከጽንሰት ጀምሮ ያለውን የዚያን ጽንስ ታላቅ ዋጋ አናስብ። እርሱንም ምንጊዜም ከመልክ ባሻገር በሚመለከተው በእግዚአብሔር ዐይን እንመለከተው። እርጉዝ ሴት ስለ ልጇ እያለመች በእግዚአብሔር ዕቅድ ትሳተፋለች። ለዘጠኝ ወራት እያንዳንዷ እናትና እያንዳንዱ አባት ስለ ልጃቸው ያልማሉ። ያለ ሕልም ቤተሰብ ሊኖራቸው አይችልም። አንድ ቤተሰብ ማለም ካልቻለ ሕፃናት አያድጉም፣ ፍቅር አያድግም፣ ሕይወትም ይደርቅና ይሞታል። ለክርስቲያን ባለትዳሮች ጥምቀት የዚያ ሕልም አካል መስሎ መታየቱ ተገቢ ነው። ምክንያቱም ወላጆች በጸሎት ለጥምቀት ይዘጋጃሉ። ገና ከመወለዱ በፊት ሕፃን ልጃቸውን ለኢየሱስ አደራ ይሰጣሉ። ዛሬ ያለው የሳይንስ እድገት የልጅን የጸጉር ቀለም ለመምረጥ ወይም ሊያጋጥሙት የሚችሉ የበሽታ አይነት ምን እንደሆነ አስቀድመን እንድናውቅ ያስችለናል። ምክንያቱም ሥጋዊ ባሕርያት ሁሉ ገና በጽንስ ደረጃ በሰው ዘረመል ቀመር ውስጥ ተጽፈው ይገኛሉና፣ ሆኖም ስለ ሕፃኑ ሙሉ በሙሉ የሚያውቀው ፈጣሪው እግዚአብሔር አብ ብቻ ነው። የሕፃኑን ውስጣዊ ማንነትና ዋጋ የሚያውቀው እርሱ ብቻ ነው።

ነብሰ ጡር እናቶች ልጆቻቸውን በጥልቀት ለማወቅና በማንነታቸው ለመቀበል የሚያስችላቸውን ጥበብ እንዲሰጣቸው እግዚአብሔርን መለመን ያስፈልጋቸዋል። አንዳንድ ወላጆች ልጃቸው በጥሩ ጊዜ እንዳልመጣ ይሰማቸዋል። እንዲፈውሳቸውና እንዲያበረታታቸው እንዲሁም ልጃቸው በሙሉ ልብ ለመቀበል እንዲረዷቸው እግዚአብሔርን መለመን ይኖርባቸዋል። ያም ሕፃን ተፈላጊ መሆን እንዲሰማው ማድረግ ጠቃሚ ነው። ሕፃኑ ተጨማሪ ዕቃ ወይም የሆነ የግል ፍላጎት ማርኬ አይደለም። ሕፃን ልጅ ትልቅ ዋጋ ያለውና ለግል ጥቅም ሲባል ከቶ ሊገለገሉበት የማይገባ ሰብአዊ ፍጡር ነው። ስለዚህ ይህ አዲስ ሕይወት ለእናንተ ምቹ ይሁን አይሁን፣ ወይም እናንተን የሚያስደስቱ ባሕርያት ይኖሩት አይኖሩት፣ ወይም ከእናንተ ዕቅድና ምኞት ጋር ይስማማ አይስማማ እምብዛም አይገድም። ምክንያቱም ሕፃናት ስጦታ ናቸው። እያንዳንዱም ልዩና ምትክ የሌለው ነው። ልጆቻችንን የምንወደው ውብ ስለሆኑ እኛን ስለሚመስሉ ወይም እንደኛ ስለሚያስቡ ወይም የምኞታችን ተምሳሌት ስለሆኑ ሳይሆን ልጆች ስለሆኑ ነው። የምንወዳቸው ልጆች ስለሆኑ ነው። ልጅ ልጅ ነው። የወላጆች ፍቅር እግዚአብሔር አባታችን የራሱን ፍቅር የሚያሳይበት መንገድ ነው። እርሱ የእያንዳንዱን ሕፃን መወለድ በጉጉት ይጠባበቃል። ያንን ሕፃን ያለ አንዳች ቅድመ ሁኔታ ይቀበለዋል። በደስታና በነጻነትም ያስተናግደዋል። እኔም የወደፊት እናቶች ሁሉ በታላቅ ፍቅር እንዲህ በማለት አበረታታችኋለሁ። ደስተኞች ሁኑ። ውስጣዊ የእናትነት ደስታችሁ እንዲወሰድባችሁ አትፍቀዱ። ልጃችሁ የእናንተ ደስታ አስፈልጓል። ፍርሃት፣ ጭንቀት፣ የሌሎች ሰዎች አስተያየት ወይም ማናቸውም ችግር የአንድን አዲስ ሕይወት ወደዚች ዓለም ለማምጣት የእግዚአብሔር መሣሪያ የመሆናችሁን ደስታ አይቀንስባችሁ። ለልጃችሁ ልደት ያለ ፍርሃት ተዘጋጁ። ነፍሴ ጌታን ታከብሯለች፣ መንፈሴም በአምላኬ በመድኃኒቴ ትደሰታለች፣ እርሱ የባሪያይቱን ውርዴት ተመልክቶአልና። በሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ 48 በምለው በማርያም የውዳሴ መዝሙር ተካፈሉ። ይህን ድንቅ ስሜት በብዙ ጭንቀቶቻችሁ መካከል ለመለማመድ ሞክሩ። ወደ ልጃችሁ ታስተላልፉ ዘንድ ጌታ ደስታችሁን እንዲጠብቅላችሁ ለምኑት።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 3 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር ሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬ ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደ ጻፈው ምዕራፍ 12 ከቁጥር 38 እስከ 50 ላይ እንደ ተጠቀሰው ማረጋገጫ ምልክት ስለ መሻት። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ፣ ካንተ ታምራዊ ምልክት ማየት እንፈልጋለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል። ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ ውስጥ ሦስት ቀንና ሦስት ሌሊት እንደ ቆየ እንዲሁ የሰው ልጅ ሦስት ቀንና ሦስት ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነሱ በዮናስ ስብከት ንስሐ ገብተዋልና፣ እነሆ ከዮናስ የሚበልጥ እዚህ አለ። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና፣ እነሆ ከሰለሞን የሚበልጥ እዚህ አለ። እርኩስ መንፈስ ከሰው ከወጣ በኋላ እረፍት ለማግኘት ውሃ በሌለበት ደረቅ ቦታ ይንከራተታል። የሚሻውን እረፍት ግን አያገኝም። ከዚያም ወደ ነበርሁበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል። ከዚያም ይሄድና ከራሱ የባሱ ሌሎች ሰባት ክፉ መናፍስትን ይዞ ይመጣል። እነሱም ሰውየው ውስጥ ገብተው ይኖራሉ። የዛም ሰው የኋለኛ ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድም ላይ እንዲሁ ይሆንበታል። ኢየሱስ ለሕዝቡ ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንድ ሰውም እነሆ እናትህና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። ኢየሱስም እናቴ ማናት? ወንድሞቼ ስነማን ናቸው? ሲል መለሰለት። በእጁም ወደ ደቀ መዛሙርቱ እያመለከተ እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ ወንድሜና እህቴና እናቴም ነው ሲል መለሰ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም እናምናለን።

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ በዛሬው ዕለተ ሰንበት ዘክረምት ስድስተኛ የተሰኘውን ዕለተ ሰንበት እናስታውሳለን። በዛሬው ዕለት አስተንትኗችን ትኩረት አድርገን ወደ እናንተ አድማጮቻችን የምናደርሰው በዕለቱ ቅዱስ ወንጌል ላይ ያሰናዳነውን ሰፋ ያለ አስተንትኖ ይሆናል። በዚያን ጊዜ ከጻፍቶችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ካንተ ምልክት ማየት እንፈልጋለን ሲሉ ጠየቁት። የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ እንደተገለጸው ይህ ደግሞ ምክንያታዊ የሆነ ጥያቄ ይመስላል። ኢየሱስ ተአምራትንና ምልክቶችን ሲያደርግ ነበር። ታዲያ ትልቁ ጉዳይ ምንድነው? ለምን ኢየሱስ የሚጠየቀውን ሁሉ ምልክት አላሳየም? ለምንድን ነው ይህ ጥያቄ በቀሪው የማቴዎስ ወንጌል ምዕራፍ 12 ውስጥ የሚያልፈው? የማስተማሪያ ርዕስ ለምን ሆኖ ይቀርባል? አሁን ይህ አዲስ አንቀጽ እንዳልሆነ ልብ ሊባል ይገባል። ይህ ቢያንስ ከምዕራፍ 12 ግማሹ ጋር የተመለከትነው ተመሳሳይ ተዋንያኖችን ይዞ ይገኛል። ጻፍቶችና ፈሪሳውያን ኢየሱስ የተናገረውን እየመለሱ ይገኛሉ። ኢየሱስ በአጋንንት የተጨቆነውን እውርና ዲዳ ሰው እንደ ፈወሰ አስታውሱ። ሰዎቹ አሁን ኢየሱስ ተስፋ የተደረገበት መሲህ የዳዊት ልጅ እንደሆነ እያሰቡ ነበር። የማቴዎስ ወንጌል ምዕራፍ 12 ከቁጥር 22 እስከ 23 ላይ እንደተገለጸው ፈሪሳውያን ኢየሱስ ተአምራትን የሚያደርገው በሰይጣን ኃይል እንደሆነ በማወጅ ይህንን አልተቀበሉም ነበር። ኢየሱስ ይህ የማይቻል ለምን እንደሆነ ሰፋ ያለ ትምህርት ሰጥቷቸዋል። በተጨማሪም ኢየሱስ በጣም ግልጽ የሆነ ፍሬ ነጥብ ተናግሯል። የኢየሱስ ፍሬ ነጥብ ሰይጣንን እንዳሸነፈ ያሳያል። የፈሪሳውያን ፍሬ ክፉና ለፍርድ ብቁ መሆናቸውን ያሳያል። ጻፍቶችና ፈሪሳውያን ኢየሱስ የተናገረውንና ያደረጋቸውን ነገሮች መልሰው በመጠየቅ ላይ ናቸው። መምህር ሆይ ካንተ ምልክት ለማየት እንሻለን የሚለውን ይህን ቃል ለአፍታ አስቡበት። አሁን ምን ተፈጠረ? ኢየሱስ ማየትና መናገር ይችል ዘንድ በአጋንንት የተያዘውን እውርና ዲዳ የነበረውን ሰው ፈውሶታል። ኢየሱስ ብቻ ነው ይህንን የመሰለ ምልክት የሚሰጣቸው። ምልክቱ በጣም አስፈላጊ ከመሆኑ የተነሳ ሕዝቡ ኢየሱስን ተስፋ የተደረገለት አዳኝ እንደሆነ አድርገው ይመለከቱት ነበር። ኢየሱስ ማንነቱን ለማሳየት ሁሉንም ዓይነት ተአምራት ሲያደርግ ቆይቷል። የኢየሱስ ፍሬ እርሱ ከእግዚአብሔር የተላከ አዳኝ መሆኑን ያሳያል። ስለዚህ ነው ኢየሱስ ክፉና አመንዝራ ትውልድ ምልክትን ይፈልጋል የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንደተጠቀሰው በማለት የሚመልሰው ለዚህው ነው። ችግሩ ምንድን ነው? ችግሩ ኢየሱስ ማን እንደሆነ የሚያረጋግጥ ማረጋገጫ አለመፈለግ ነው። ኢየሱስ ማንነቱን ለማረጋገጥ ተአምራት እያደረገ ነው። ሐዋርያትም በሐዋርያት ሥራ መጽሐፍ ውስጥ እንደተገለጸው የሚሰብኩትን በምልክት ለማረጋገጥ ተመሳሳይ ነገር አድርገዋል። ስለዚህ ችግሩ ሊረጋገጥ የሚችል ማስረጃ አለመፈለግ ነው። ኢየሱስ እየኮነነው ያለው ይህንን አይደለም። ችግሩ ኢየሱስ ምልክቶችን እያደረገ ነው። ነገር ግን እነዚህ ምልክቶች በቂ አይደሉም። እነዚህ ተቃዋሚዎች ተጨማሪ ነገር ይፈልጋሉ። ኢየሱስ ያደረገው ነገር ለእምነት በቂ እንዳልሆነ እየነገሩት ነው። ይህ ዛሬ ይከሰታል ወይ ብለን ራሳችንን ልንጠይቅ ይገባል። ይህንን ጥያቄ ራሳችንን ስንጠይቅ መልሱ አዎ፣ ዛሬ እየተከሰተ ይገኛል የሚለው ነው። ሰዎች ስለ አምላክ ተመሳሳይ አዋጅ አውጀዋል። እግዚአብሔር ሊያዩት የሚፈልጓቸውን ምልክቶች ቢያደርግ እንደሚያምኑ ይናገራሉ። ኢየሱስ ግን ይህ ክፉና አመንዝራ ነው ብሎ ይጠራዋል። ለምን እንዲህ አለ? ኢየሱስ ይህንን የተናገረው ችግሩ ማስረጃ መፈለግ ሳይሆን ማስረጃውን ውድቅ ለማድረግ የሚፈልግ ልብን ነው ያወገዘው። ኢየሱስ በፊታቸው ሌላ ተአምር ቢያደርግ በድንገት የሚያምኑ ይመስሏችኋልን? እንደዚያ ካሰባችሁ ኢየሱስ በዐይናቸው ፊት ያደረገውን ብዙ ተአምራት አላነበባችሁም ማለት ነው። ሁሉንም ዐይነት ተአምራት አይተዋል። ተጨማሪ የተለየ ማስረጃ እፈልጋለሁ በማለት ምሁራዊና አሳቢ መሆን በጣም ቀላል እንደሆነ እናያለን። ኢየሱስ ልብን እያነበበ ያለው ማስረጃው ችግሩ እንዳልሆነ እየተናገረ ነው። ችግሩ እናንተ እንድታምኑ ለማድረግ ኢየሱስ ምን ማድረግ እንዳለበት ለእግዚአብሔር ልንነግረው እንችላለን ብለን እናስባለን።
ክፉ ልብ እግዚአብሔር አንድ ነገር ሊያደርግልኝ ይገባል ይላል። ክፉ ልብ እግዚአብሔር በኔ ቃል ሊገኝ ይገባል ብሎ ያስባል። ክፉ ልብ እግዚአብሔር የሚፈልገውን ነገር እስካላደረገ ድረስ አላምንም ይላል። ኢየሱስ በዚህ ምሁራዊ ገጽታ ውስጥ ዘልቆ በመግባት ትክክለኛው ጉዳይ ምን እንደሆነ እያሳየ ይገኛል። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንዳደረገው የተናገረውን ልብ ማለት ይኖርብናል። ኢየሱስ ለሁሉም ሰዎች ጨዋታ መለወጫ ሊሆን የሚችል አንድ ተጨማሪ ወሳኝ ምልክት አለው። ከነቢዩ ከዮናስ ምልክት በቀር ምንም ምልክት አይሰጥም። ዮናስ በትልቅ ዓሣ ነባሪ ሆድ ውስጥ ለሦስት ቀንና ሌሊት እንደነበረ ሁሉ ኢየሱስም በምድር ልብ ውስጥ ሦስት ቀንና ሌሊት ይኖራል። የኢየሱስ ታላቅ ምልክት ከሞተ ከሦስት ቀናት በኋላ ትንሣኤው ይሆናል ማለት ነው። ትንሣኤ የእምነት ምልክት ነው። እያንዳንዱ ሰው ከዚህ ምልክት ጋር መታገል አለበት። ኢየሱስ ከሞት ተነሳ፣ በዛ መረጃ ምን ታደርጋለህ? ለኢየሱስ ትንሣኤ በመቶዎች የሚቆጠሩ ምስክሮች አሉ። እናም ከተቃዋሚዎቹ መካከል አንደኛቸውም ሊክዱት አይችሉም። የኢየሱስ ነጥብ በጣም ቀላል ነው። ትንሣኤ እምነትን ካላመጣ ሌላ ተጨማሪ ምልክት እምነትን ሊያመጣ አይችልም። የእሱ ትንሣኤ ብቸኛው አስፈላጊ የእምነት ምልክታችን ነው። አሁን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 41 እስከ 42 ላይ አስደንጋጭ ነገር ተናግሯል። የነነዌ ሰዎች ይህን ትውልድ ያወግዛሉ፣ ምክንያቱም በዮናስ ስብከት ንስሐ ገብተዋልና። ኢየሱስ ከዮናስ እጅግ እንደሚበልጥ ግልጽ ነው በማለት ይናገራል። ነነዌ የአሶር ግዛት ዋና ከተማ እንደነበረችና ያ ጨካኝና ክፉ ግዛት እንደነበረች ማስታወስ አስፈላጊ ነው። ዮናስ ወደ እነርሱ በመጣ ጊዜ ንስሐ ገቡ። ኢየሱስ የመጣው ጨካኞች ላልሆኑ ነገር ግን የእግዚአብሔር ቅዱሳን ሰዎች ናቸው ወደሚባሉት ነበር። ነገር ግን ንስሐ እየገቡ ሳይሆን ኢየሱስን እየተቃወሙት ይገኛሉ። በተጨማሪም በሰለሞን ዘመን የደቡብ ንግሥት የሰለሞንን ጥበብ ለመስማት ብዙ ርቀት እንደሄደች እናነባለን። እሷም አሕዛብ ነበረች፣ ነገር ግን ወደ ሰለሞን መሄድ አስፈላጊ መሆኑን ተረድታለች። ኢየሱስ ከሰለሞን እንደሚበልጥ ግልጽ ነው። ሆኖም እነዚህ ሰዎች ወደ እሱ ለመምጣትና የሚያስተምረውን ነገር ለመስማት ፈቃደኞች አልነበሩም። ከዮናስና ከሰለሞን የሚበልጥ እዚያ አለ፣ ነገር ግን ሌላ ነገር ማድረግ አስፈላጊ እንደሆነ እየጠየቅን ወይም እየፈለግን እርሱን ለመቃወም ሰበብ እንፈጥራለን። ኢየሱስ ከዚህ በላይ ምን እንዲያደርግ ትፈልጋላችሁ ወይም እንፈልጋለን? ከዚህ በላይ ምን በቂ ምልክት አለ ብላችሁ ወይም ብለን እናምናለን የሚለውን ለራሳችን በዛሬው ዕለተ ሰንበት ጥያቄ ማንሳት ይኖርብናል። ውድቅ የተደረገ ምሳሌ የማቴዎስ ወንጌል ምዕራፍ 12 ከቁጥር 43 እስከ 45 ላይ እንደተገለጸው። አሁን ወደ ማቴዎስ ምዕራፍ 12 ቁጥር 43 እስከ 45 ላይ ስንመጣ ኢየሱስ ርዕሰ ጉዳያችን ሙሉ በሙሉ እየቀየረ ሊመስል ይችላል። ወዲያው ኢየሱስ ስለ ርኩሳን መናፍስት በመናገር ሰውን ትተው ከሄዱ በኋላ እንደገና ወደ ሰው እንደሚመለሱ መናገር ጀመረ። ነገር ግን ይህ ስለ ርኩስ መናፍስት የሚደረግ ውይይት አይደለም። ከዚህ ይልቅ ስለ ርኩስ መናፍስት የሚናገረው እውነት በልባቸው ውስጥ ያለውን ውድቅ የማድረግ ችግር ለማሳየት የተጠቀመበት ምሳሌ ነው። ምሳሌው በሰውየው ላይ የተከሰተውን መንጻትና ማጽዳት ያሳያል። ነገር ግን ቤቱ ሰውየው ባዶ ሆኖ ይቀራል። ሰባት ተጨማሪ መናፍስትን እንዲመለሱ ይፈቅዳል። ስለዚህ ምሳሌ ምን ማለት እንችላለን? የማቴዎስ ወንጌል ምዕራፍ 12 ቁጥር 45 ላይ በመጨረሻ ላይ ኢየሱስ ይህ ክፉ ትውልድ ደግሞ እንዲሁ ይሆናል እንዳለ ልብ ልንል ይገባል። ኢየሱስ ይህን ምሳሌ የተጠቀመው ካለመቀበል ጋር በተያያዘ መልኩ ነው። ክፉ ነገሮችን ጠርገው አውጥተዋል፣ ነገር ግን በመንፈሳዊ ሕይወት አልተጠቃም። ቤቱ ባዶ ሆኖ ቀርቷል። ሰውየው ምንም አልተማረምና አሁንም በተመሳሳይ የአጋንንት ተጽዕኖ ውስጥ ይገኛል። ስለዚህ አሳዛኝ ሁኔታ ምላሽ ባለመስጠቱ ለዘለቄታዊ በሆነ ችግር ውስጥ ይገኛል ማለት ነው። ይህ የእስራኤል ችግር ነበር። እስራኤላውያን ከባርነት ጸድተዋል፣ ነገር ግን ሰዎቹ በመንፈሳዊ ሕይወት ባዶ ሆነው ቆይተዋል። እናም ኃጢአታቸውን በእግዚአብሔር ሙሉ ሕይወት አልቀየሩም ነበር። አሁን ሁኔታቸው ከቀድሞ የከፋ ነበር።
የእዝራና የነህምያ መጻፍትን ከነቢዩ ሐጌና ዘካርያስ ጋር ስናነብ የሕዝቡ ሁኔታ ይህ እንደነበረ እንረዳለን። የግዞት ቅጣት ያመጣባቸውን አንዳንድ ኃጢአቶች አቁመዋል፣ ነገር ግን ሙሉ በሙሉ አልነጹም ወይም አልጸዱም። እናም ከዚያ ጌታን ለመፈለግና ለመውደድ በአዲስ ልብ አልታደሱም። የጌታን ቤት የሚገነቡበት ጊዜ አልደረሰም። ነገር ግን ስለ ራሳቸው ቤት ለመጨነቅ ራሳቸውን ሰጡ። ትንቢተ ሐጌ ምዕራፍ 1 ላይ እንደተጠቀሰው በዚህ ነጥብ ላይ ነበር ሚልኪያስ ያስተዋለው። ሕዝቡ አምልኳቸውንና መሥዋዕቶቻቸውን ይዘው ወደ ቤተ መቅደሱ መሄድ ድካም ነው እያሉ ነው የሚለው ትንቢተ ሚልኪያስ ምዕራፍ 1 ቁጥር 13 ላይ እንደተገለጸው ብሎ ስለ ሁኔታው የገለጸው። አሁን ይህ ለምን የከፋ ሁኔታ እንደሆነ ሊጠይቁ ይችላሉ። ራስን በማያታልል ምክንያት ይህ የከፋ ሁኔታ ነው። አንዳንድ ኃጢአቶችን ስለማትሠራ ብቻ ወይም ስለማንሠራ ብቻ ለእግዚአብሔር ቅርብ እንደሆንን ሆኖ ይሰማን ይሆናል። እኛ እንደ ዓለም መጥፎ ስላልሆን ወደ እግዚአብሔር የቀረብን መስሎን ሊሰማን ይችል ይሆናል። ችግሩ ሕዝቡ ሕይወታቸውን ለጌታ ጥልቅ አምልኮ ለማድረግ ዳግመኛ አለመስጠታቸው ነው። ይህንን ለእኛ በቀጥታ ለመግለጽ ራሳችንን ከክፉ ድርጊቶችና ከኃጢአት ማጽዳት እንችላለን። ነገር ግን ራሳችንን በእውነት ለኢየሱስ ለመስጠት ቃል ኪዳን የገባን ካልሆንን በስተቀር ሕይወታችንን መንፈሳዊ ውድቀት ያጋጥሟታል። በሕይወታችን ውስጥ ባዶ ነገር አለ። እናም በኢየሱስ ካልተሞላ የበለጠ በክፋት ይሞላል። አምላክ አንዳንድ የሥነ ምግባር ባሕርያትን ያቆሙ ሰዎችን ባዶ ዛጎሎች እየፈለገ አይደለም። እግዚአብሔር ልባቸው በእርሱ ፍቅር የተሞላውን ሕዝብ ይፈልጋል። እስራኤላውያን አንዳንድ ኃጢአቶችን በማጽዳት ግማሽ መንገድ ብቻ ሄዱ። ነገር ግን ሕይወታቸውን ለእግዚአብሔር በማደር ሙሉ እንዲሆን አላደረጉም። ኢየሱስ ሊሠራቸው የመጣውን የማዳን ሥራ ማየት ባለመቻላቸው ሁኔታቸው ከበፊቱ የበለጠ የከፋ ነበር። በእግዚአብሔር ዕውቀትና ፍቅር ካልተሞላን መጨረሻችን እግዚአብሔርን በመናቅ ሁኔታ ውስጥ እንገባለን። እነዚህ የሃይማኖት መሪዎች ኢየሱስን ሊናፍቁትና ሊቀበሉት የሚችሉት በዚህ መንገድ ነበር። ሐዋርያው ጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስን በማወቅ ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። የጽድቅን መንገድ ካወቁ በኋላ ከተሰጣቸው ቅዱስ ትእዛዝ ወደ ኋላ ከሚመለሱ ይልቅ የጽድቅን መንገድ ሳያውቁ ቀርተው ቢሆን ኖሮ በተሻላቸው ነበር። ውሻ ወደ ትፋቱ ይመለሳል፣ እንዲሁም ሬያ ብትታጠብ በጭቃ ለመንከባለል ትመለሳለች የሚለው እውነተኛ ምሳሌ ደርሶባቸዋል ይለናል ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20 እስከ 22 ላይ እንደተጠቀሰው። ይህንን ማስተዋሉ ተገቢ ይሆናል። አዲሱ ቤተሰብ የማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ላይ እንደተገለጸው ኢየሱስ አሁንም እየተናገረ እንደሆነና አሁንም የእርሱን ንግግር እንዳቋረጡ ልብ ልንል ይገባል። የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ እንደተገለጸው እናቱና ወንድሞቹ እሱን እየፈለጉትና ሊያናግሩት እንደሚፈልጉ ለኢየሱስ መልእክተኛ ሲልኩበት ኢየሱስ የሚናገረውን በትክክል እንዳልተከታተሉ ይጠቁማል። ኢየሱስ ግን ይህንን ለነገረው ሰው የሚከተለውን መልስ ሰጠው። እርሱ ግን ለነገረው መልሶ እንዲህ አለው፣ እናቴ ማናት? ወንድሞቼስ እነማን ናቸው? አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ፣ በሰማይ ያለውን የአባቴን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እህቴም እናቴም ነውና በማለት በማቴዎስ ወንጌል ምዕራፍ 12 ከቁጥር 49 እስከ 50 ላይ በማለት ተናግረዋል። የእግዚአብሔር ቤተሰብ ማን ነው? እስራኤላውያን እንደሚያስቡት ስለ ደም መስመር ወይም የዘር ሐረግ ብቻ አይደለም። የአብርሃም ሥጋዊ ዘሮች በመሆናቸው ብቻ የእግዚአብሔር ቤተሰብ እንደሆኑ አድርገው ያስባሉ። ይህንንም በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ አጥማቂው ዮሐንስ ግልጽ ማድረግ ነበረበት። አብርሃም አባታችን ነው እንዳይሉ ነገራቸው። አንድ ሰው የእግዚአብሔር ቤተሰብ የሆነ በዚህ መንገድ አይደለም። የአብ ፈቃድ የሚያደርግ ማንኛውም ሰው በእግዚአብሔር ቤተሰብ ውስጥ ይገኛል ማለት ነው። ግን በድጋሚ ይህ በማቴዎስ ወንጌል ውስጥ ላለው ታሪክ በዘፈቀደ የተነገረ የንግግር ማቋረጥ አይነት አይደለም።
ልክ እንደ ርኩስ መንፈስ ምሳሌ ኢየሱስ የፈጠረውን አዲስ ሁኔታም እየገለጸ ነው። የእግዚአብሔር ቤተሰብ ከመሆናችሁ በፊት የአብርሃም የይስሐቅና የያዕቆብ ሥጋዊ የደም መስመር ነበራችሁ። አሁን ግን ኢየሱስ የመጣው በአብርሃም ደም ያልታሰረ አዲስ ቤተሰብ ለመፍጠር ነው። ከዚህ ይልቅ አዲሱ የኢየሱስ ቤተሰብ በኢየሱስ ደም የታሰረ ነው። ኢየሱስን በመከተል ወደ አዲስ ቤተሰብ እየገባን ነው። እናም በዚህ መልኩ እርስ በርስ መተያየት አለብን። ይህ የአይሁዶች ችግር ብቻም አይደለም፣ የሌሎች ክርስቲያኖችም ጭምር ነው ችግሩ። በክርስቶስ የተገናኘን እንደ አንድ ቤተሰብ በኅብረት በጥልቀት እንደ ተገናኘን ሆኖ ሊሰማን ይገባል። እንግዲያው ትምህርቱን በምንሰማበት ጊዜ ኢየሱስ የሰጠንን እነዚህን ምስሎች አንድ ላይ እንመልከታቸው። በመጀመሪያ ኢየሱስን ለአንተ የበለጠ ሊያረጋግጥልህ የሚፈልገው ስለ መሰላት ናቀው። ኢየሱስ ማንም ሰው ሊያደርገው ከሚችለው በላይ አድርጓል። ትልቁ ማረጋገጫው ትንሣኤው ነው። መላው እምነታችን የቆመው በኢየሱስ ትንሣኤ ላይ ነው። እሱን ለመከተል የሚያስፈልገን ማስረጃ ይህ ነው። የተለየ ነገር እንዲያደርግልን እያሰብን ከዚህ ቀደም ያሳየውን ምልክቱን ከልባችን ማጥፋት የለብንም። በሁለተኛ ደረጃ ወደ እምቢተኝነት ልብ እንዴት ቀስ በቀስ ተንሸራተን እንደምንገባ በማሳየት አስጠንቅቆናል። ኢየሱስን መከተል አንዳንድ የሥነ ምግባር ባሕርያትን ከማስቆም የበለጠ ነገር ነው። በክርስቶስ ፍቅርና እውቀት ካልተሞላን ከኃጢአት ጋር መዋጋት ከንቱ ይሆናል፣ ቤታችንም ባዶ ያደርገዋል። በመጨረሻም ከፊተኛው የከፋ እንዳይሆን ከላይ ባለው ነገር ላይ ትኩረታችንን ማድረግ፣ ወደ መንፈሳዊ እንቅስቃሴዎች ውስጥ መግባት ይኖርብናል። ኢየሱስ ለእኛ የሚያቀርበው አዲስ ሕይወት እንሞላ። ሦስተኛው ሕይወታችን ከክርስቶስ ጋር ሲቀላቀል የሚያሳየው ውጤትን እንመልከት። ወደ አዲስ ቤተሰብ እየገባን ነው። እኛ የቤተ ክርስቲያን አካል ብቻ አይደለንም። ነፍሳችንን ለኢየሱስ መስጠት ክለብ እንደ መቀላቀል አይደለም። ይህ ወደ እግዚአብሔር ቤተሰብ መሄድ ነው። ወደ ማይጠፋው መንግሥትና በክርስቶስ ዘላለማዊ ቤተሰብ እንድንሆን ኢየሱስ ልባችንን ይለውጥና ሕይወታችንን በመንፈሱ ይሞላል ዘንድ ወደ እመቤታችን ቅድስት ድንግል ማርያም ልንማጸን ይገባናል። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የነሐሴ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የነሐሴ 3 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። የዛሬ ሁለት ተረኛ አስተናጋጃችሁ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደ ጻፈው ምዕራፍ 12 ከቁጥር 38 እስከ 50 ላይ እንደ ተጠቀሰው ማረጋገጫ ምልክት ስለ መሻት። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ካንተ ታምራዊ ምልክት ማየት እንፈልጋለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል። ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በአሳ ነባሪ ሆድ ውስጥ ሦስት ቀንና ሦስት ሌሊት እንደ ቆየ እንዲሁ የሰው ልጅ ሦስት ቀንና ሦስት ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል። እነሱ በዮናስ ስብከት ንስሐ ገብተዋልና፣ እነሆ ከዮናስ የሚበልጥ እዚህ አለ። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና፣ እነሆ ከሰለሞን የሚበልጥ እዚህ አለ። እርኩስ መንፈስ ከሰው ከወጣ በኋላ እረፍት ለማግኘት ውሃ በሌለበት ደረቅ ቦታ ይንከራተታል። የሚሻውን እረፍት ግን አያገኝም። ከዚያም ወደ ነበርሁበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል። ከዚያም ይሄድና ከራሱ የባሱ ሌሎች ሰባት ክፉ መናፍስትን ይዞ ይመጣል። እነሱም ሰውየው ውስጥ ገብተው ይኖራሉ። የዛም ሰው የኋለኛ ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድም ላይ እንዲሁ ይሆንበታል። ኢየሱስ ለሕዝቡ ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንድ ሰውም እነሆ እናትህና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። ኢየሱስም እናቴ ማናት? ወንድሞቼ ስነማን ናቸው? ሲል መለሰለት። በእጁም ወደ ደቀ መዛሙርቱ እያመለከተ እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። በሰማይ ያለውን የአባቴን ፍቃድ የሚያደርግ ሁሉ ወንድሜና እህቴና እናቴም ነው ሲል መለሰ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስንም በእውነት እናምናለን፣ ነዋሪ ሦስትነታቸውንም

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ በዛሬው ዕለተ ሰንበት ዘክረምት ስድስተኛ የተሰኘውን ዕለተ ሰንበት እናስታውሳለን። በዛሬው ዕለት አስተንትኗችን ትኩረት አድርገን ወደ እናንተ አድማጮቻችን የምናደርሰው በዕለቱ ቅዱስ ወንጌል ላይ ያሰናዳነውን ሰፋ ያለ አስተንትኖ ይሆናል። በዚያን ጊዜ ከጻፍቶችና ከፈሪሳውያን አንዳንዶቹ መለሱና መምህር ሆይ ከአንተ ምልክት ማየት እንፈልጋለን ሲሉ ጠየቁት። የማቴዎስ ወንጌል ምዕራፍ 12 ቁጥር 38 ላይ እንደተገለጸው ይህ ደግሞ ምክንያታዊ የሆነ ጥያቄ ይመስላል። ኢየሱስ ተአምራትንና ምልክቶችን ሲያደርግ ነበር። ታዲያ ትልቁ ጉዳይ ምንድን ነው? ለምን ኢየሱስ የሚጠየቀውን ሁሉ ምልክት አላሳየም? ለምንድን ነው ይህ ጥያቄ በቀሪው የማቴዎስ ወንጌል ምዕራፍ 12 ውስጥ የሚያልፈው? የማስተማሪያ ርዕስ ለምን ሆኖ ይቀርባል? አሁን ይህ አዲስ አንቀጽ እንዳልሆነ ልብ ሊባል ይገባል። ይህ ቢያንስ ከምዕራፍ 12 ግማሹ ጋር የተመለከትነው ተመሳሳይ ተዋንያኖችን ይዞ ይገኛል። ጻፍቶችና ፈሪሳውያን ኢየሱስ የተናገረውን እየመለሱ ይገኛሉ። ኢየሱስ በአጋንንት የተጨቆነውን ዕውርና ዲዳ ሰው እንደ ፈወሰ አስታውሱ። ሰዎቹ አሁን ኢየሱስ ተስፋ የተደረገበት መሲህ የዳዊት ልጅ እንደሆነ እያሰቡ ነበር። የማቴዎስ ወንጌል ምዕራፍ 12 ከቁጥር 22 እስከ 23 ላይ እንደተገለጸው ፈሪሳውያን ኢየሱስ ተአምራትን የሚያደርገው በሰይጣን ኃይል እንደሆነ በማወጅ ይህንን አልተቀበሉም ነበር። ኢየሱስ ይህ የማይቻል ለምን እንደሆነ ሰፋ ያለ ትምህርት ሰጥቷቸዋል። በተጨማሪም ኢየሱስ በጣም ግልጽ የሆነ ፍሬ ነጥብ ተናግረዋል። የኢየሱስ ፍሬ ነጥብ ሰይጣንን እንዳሸነፈ ያሳያል። የፈሪሳውያን ፍሬ ክፉና ለፍርድ ብቁ መሆናቸውን ያሳያል። ጻፍቶችና ፈሪሳውያን ኢየሱስ የተናገረውንና ያደረጋቸውን ነገሮች መልሰው በመጠየቅ ላይ ናቸው። መምህር ሆይ ከአንተ ምልክት ለማየት እንሻለን የሚለውን ይህንን ቃል ለአፍታ አስቡበት። አሁን ምን ተፈጠረ? ኢየሱስ ማየትና መናገር ይችል ዘንድ በአጋንንት የተያዘውን ዕውርና ዲዳ የነበረውን ሰው ፈውሶታል። ኢየሱስ ብቻ ነው ይህንን የመሰለ ምልክት የሚሰጣቸው። ምልክቱ በጣም አስፈላጊ ከመሆኑ የተነሳ ሕዝቡ ኢየሱስን ተስፋ የተደረገለት አዳኝ እንደሆነ አድርገው ይመለከቱት ነበር። ኢየሱስ ማንነቱን ለማሳየት ሁሉንም ዐይነት ተአምራት ሲያደርግ ቆይቷል። የኢየሱስ ፍሬ እርሱ ከእግዚአብሔር የተላከ አዳኝ መሆኑን ያሳያል። ስለዚህ ነው ኢየሱስ ክፉና አመንዝራ ትውልድ ምልክትን ይፈልጋል የማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንደተጠቀሰው በማለት የሚመልሰው ለዚህው ነው። ችግሩ ምንድን ነው? ችግሩ ኢየሱስ ማን እንደሆነ የሚያረጋግጥ ማረጋገጫ አለመፈለግ ነው። ኢየሱስ ማንነቱን ለማረጋገጥ ተአምራት እያደረገ ነው። ሐዋርያትም በሐዋርያት ሥራ መጽሐፍ ውስጥ እንደተገለጸው የሚሰብኩትን በምልክት ለማረጋገጥ ተመሳሳይ ነገር አድርገዋል። ስለዚህ ችግሩ ሊረጋገጥ የሚችል ማስረጃ አለመፈለግ ነው። ኢየሱስ እየኮነነው ያለው ይህንን አይደለም። ችግሩ ኢየሱስ ምልክቶችን እያደረገ ነው፣ ነገር ግን እነዚህ ምልክቶች በቂ አይደሉም። እነዚህ ተቃዋሚዎች ተጨማሪ ነገር ይፈልጋሉ። ኢየሱስ ያደረገው ነገር ለእምነት በቂ እንዳልሆነ እየነገሩት ነው። ይህ ዛሬ ይከሰታል ወይ ብለን ራሳችንን ልንጠይቅ ይገባል። ይህንን ጥያቄ ራሳችንን ስንጠይቅ መልሱ አዎ፣ ዛሬ እየተከሰተ ይገኛል የሚለው ነው። ሰዎች ስለ አምላክ ተመሳሳይ አዋጅ አውጀዋል። እግዚአብሔር ሊያዩት የሚፈልጓቸውን ምልክቶች ቢያደርግ እንደሚያምኑ ይናገራሉ። ኢየሱስ ግን ይህ ክፉና አመንዝራ ነው ብሎ ይጠራዋል። ለምን እንዲህ አለ? ኢየሱስ ይህንን የተናገረው ችግሩ ማስረጃ መፈለግ ሳይሆን ማስረጃውን ውድቅ ለማድረግ የሚፈልግ ልብን ነው ያወገዘው። ኢየሱስ በፊታቸው ሌላ ተአምር ቢያደርግ በድንገት የሚያምኑ ይመስሏችኋልን? እንደዚያ ካሰባችሁ ኢየሱስ በዐይናቸው ፊት ያደረገውን ብዙ ተአምራት አላነበባችሁም ማለት ነው። ሁሉንም ዐይነት ተአምራት አይተዋል። ተጨማሪ የተለየ ማስረጃ እፈልጋለሁ በማለት ምሁራዊና አሳቢ መሆን በጣም ቀላል እንደሆነ እናያለን። ኢየሱስ ልብን እያነበበ ያለው ማስረጃው ችግሩ እንዳልሆነ እየተናገረ ነው። ችግሩ እናንተ እንድታምኑ ለማድረግ ኢየሱስ ምን ማድረግ እንዳለበት ለእግዚአብሔር ልንነግረው እንችላለን ብለን እናስባለን።
ክፉ ልብ እግዚአብሔር አንድ ነገር ሊያደርግልኝ ይገባል ይላል። ክፉ ልብ እግዚአብሔር በኔ ቃል ሊገኝ ይገባል ብሎ ያስባል። ክፉ ልብ እግዚአብሔር የሚፈልገውን ነገር እስካላደረገ ድረስ አላምንም ይላል። ኢየሱስ በዚህ ምሁራዊ ገጽታ ውስጥ ዘልቆ በመግባት ትክክለኛው ጉዳይ ምን እንደሆነ እያሳየ ይገኛል። ነገር ግን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ቁጥር 39 ላይ እንዳደረገው የተናገረውን ልብ ማለት ይኖርብናል። ኢየሱስ ለሁሉም ሰዎች ጨዋታ መለወጫ ሊሆን የሚችል አንድ ተጨማሪ ወሳኝ ምልክት አለው። ከነቢዩ ከዮናስ ምልክት በቀር ምንም ምልክት አይሰጥም። ዮናስ በትልቅ ዓሣ ነባሪ ሆድ ውስጥ ለሦስት ቀንና ሌሊት እንደነበረ ሁሉ ኢየሱስም በምድር ልብ ውስጥ ሦስት ቀንና ሌሊት ይኖራል። የኢየሱስ ታላቅ ምልክት ከሞተ ከሦስት ቀናት በኋላ ትንሣኤው ይሆናል ማለት ነው። ትንሣኤ የእምነት ምልክት ነው። እያንዳንዱ ሰው ከዚህ ምልክት ጋር መታገል አለበት። ኢየሱስ ከሞት ተነሳ፣ በዛ መረጃ ምን ታደርጋለህ? ለኢየሱስ ትንሣኤ በመቶዎች የሚቆጠሩ ምስክሮች አሉ። እናም ከተቃዋሚዎቹ መካከል አንደኛቸውም ሊክዱት አይችሉም። የኢየሱስ ነጥብ በጣም ቀላል ነው። ትንሣኤ እምነትን ካላመጣ ሌላ ተጨማሪ ምልክት እምነትን ሊያመጣ አይችልም። የእሱ ትንሣኤ ብቸኛው አስፈላጊ የእምነት ምልክታችን ነው። አሁን ኢየሱስ በማቴዎስ ወንጌል ምዕራፍ 12 ከቁጥር 41 እስከ 42 ላይ አስደንጋጭ ነገር ተናግረዋል። የነነዌ ሰዎች ይህን ትውልድ ያወግዛሉ፣ ምክንያቱም በዮናስ ስብከት ንስሐ ገብተዋልና። ኢየሱስ ከዮናስ እጅግ እንደሚበልጥ ግልጽ ነው በማለት ይናገራል። ነነዌ የአሶር ግዛት ዋና ከተማ እንደነበረችና ያ ጨካኝና ክፉ ግዛት እንደነበረች ማስታወስ አስፈላጊ ነው። ዮናስ ወደ እነርሱ በመጣ ጊዜ ንስሐ ገቡ። ኢየሱስ የመጣው ጨካኞች ላልሆኑ ነገር ግን የእግዚአብሔር ቅዱሳን ሰዎች ናቸው ወደሚባሉት ነበር። ነገር ግን ንስሐ እየገቡ ሳይሆን ኢየሱስን እየተቃወሙት ይገኛሉ። በተጨማሪም በሰለሞን ዘመን የደቡብ ንግሥት የሰለሞንን ጥበብ ለመስማት ብዙ ርቀት እንደሄደች እናነባለን። እሷም አሕዛብ ነበረች፣ ነገር ግን ወደ ሰለሞን መሄድ አስፈላጊ መሆኑን ተረድታለች። ኢየሱስ ከሰለሞን እንደሚበልጥ ግልጽ ነው። ሆኖም እነዚህ ሰዎች ወደ እሱ ለመምጣትና የሚያስተምረውን ነገር ለመስማት ፈቃደኞች አልነበሩም። ከዮናስና ከሰለሞን የሚበልጥ እዚህ አለ፣ ነገር ግን ሌላ ነገር ማድረግ አስፈላጊ እንደሆነ እየጠየቅን ወይም እየፈለግን እርሱን ለመቃወም ሰበብ እንፈጥራለን። ኢየሱስ ከዚህ በላይ ምን እንዲያደርግ ትፈልጋላችሁ ወይም እንፈልጋለን? ከዚህ በላይ ምን በቂ ምልክት አለ ብላችሁ ወይም ብለን እናምናለን የሚለውን ለራሳችን በዛሬው ለተሰንበት ጥያቄ ማንሳት ይኖርብናል። ውድቅ የተደረገ ምሳሌ የማቴዎስ ወንጌል ምዕራፍ 12 ከቁጥር 43 እስከ 45 ላይ እንደተገለጸው። አሁን ወደ ማቴዎስ ምዕራፍ 12 ቁጥር 43 እስከ 45 ላይ ስንመጣ ኢየሱስ ርዕሰ ጉዳያችን ሙሉ በሙሉ እየቀየረ ሊመስል ይችላል። ወዲያው ኢየሱስ ስለ ርኩሳን መናፍስት በመናገር ሰውን ትተው ከሄዱ በኋላ እንደገና ወደ ሰው እንደሚመለሱ መናገር ጀመረ። ነገር ግን ይህ ስለ ርኩስ መናፍስት የሚደረግ ውይይት አይደለም። ከዚህ ይልቅ ስለ ርኩስ መናፍስት የሚናገረው እውነት በልባቸው ውስጥ ያለውን ውድቅ የማድረግ ችግር ለማሳየት የተጠቀመበት ምሳሌ ነው። ምሳሌው በሰውየው ላይ የተከሰተውን መንጻትና ማጽዳት ያሳያል። ነገር ግን ቤቱ ሰውየው ባዶ ሆኖ ይቀራል። ሰባት ተጨማሪ መናፍስትን እንዲመለሱ ይፈቅዳል። ስለዚህ ምሳሌ ምን ማለት እንችላለን? የማቴዎስ ወንጌል ምዕራፍ 12 ቁጥር 45 ላይ በመጨረሻ ላይ ኢየሱስ ይህ ክፉ ትውልድ ደግሞ እንዲሁ ይሆናል እንዳለ ልብ ልንል ይገባል። ኢየሱስ ይህን ምሳሌ የተጠቀመው ካለመቀበል ጋር በተያያዘ መልኩ ነው። ክፉ ነገሮችን ጠርገው አውጥተዋል፣ ነገር ግን በመንፈሳዊ ሕይወት አልተጠቃም። ቤቱ ባዶ ሆኖ ቀርቷል። ሰውየው ምንም አልተማረምና አሁንም በተመሳሳይ የአጋንንት ተጽዕኖ ውስጥ ይገኛል። ስለዚህ አሳዛኝ ሁኔታ ምላሽ ባለመስጠቱ ለዘለቄታዊ በሆነ ችግር ውስጥ ይገኛል ማለት ነው። ይህ የእስራኤል ችግር ነበር። እስራኤላውያን ከባርነት ጸድተዋል፣ ነገር ግን ሰዎቹ በመንፈሳዊ ሕይወት ባዶ ሆነው ቆይተዋል። እናም ኃጢአታቸውን በእግዚአብሔር ሙሉ ሕይወት አልቀየሩም ነበር። አሁን ሁኔታቸው ከቀድሞ የከፋ ነበር።
የእዝራና የነህምያ መጻፍትን ከነቢዩ ሐጌና ዘካርያስ ጋር ስናነብ የሕዝቡ ሁኔታ ይህ እንደነበረ እንረዳለን። የግዞት ቅጣት ያመጣባቸውን አንዳንድ ኃጢአቶች አቁመዋል፣ ነገር ግን ሙሉ በሙሉ አልነጹም ወይም አልጸዱም። እናም ከዚያ ጌታን ለመፈለግና ለመውደድ በአዲስ ልብ አልታደሱም። የጌታን ቤት የሚገነቡበት ጊዜ አልደረሰም፣ ነገር ግን ስለ ራሳቸው ቤት ለመጨነቅ ራሳቸውን ሰጡ። ትንቢተ ሐጌ ምዕራፍ 1 ላይ እንደተጠቀሰው በዚህ ነጥብ ላይ ነበር ሚልኪያስ ያስተዋለው። ሕዝቡ አምልኳቸውንና መሥዋዕቶቻቸውን ይዘው ወደ ቤተ መቅደሱ መሄድ ድካም ነው እያሉ ነው የሚለው ትንቢተ ሚልኪያስ ምዕራፍ 1 ቁጥር 13 ላይ እንደተገለጸው ብሎ ስለ ሁኔታው የገለጸው። አሁን ይህ ለምን የከፋ ሁኔታ እንደሆነ ሊጠይቁ ይችላሉ። ራስን በማያታልል ምክንያት ይህ የከፋ ሁኔታ ነው። አንዳንድ ኃጢአቶችን ስለማትሠራ ብቻ ወይም ስለማንሠራ ብቻ ለእግዚአብሔር ቅርብ እንደሆንን ሆኖ ይሰማን ይሆናል። እኛ እንደ ዓለም መጥፎ ስላልሆን ወደ እግዚአብሔር የቀረብን መስሎን ሊሰማን ይችል ይሆናል። ችግሩ ሕዝቡ ሕይወታቸውን ለጌታ ጥልቅ አምልኮ ለማድረግ ዳግመኛ አለመስጠታቸው ነው። ይህንን ለእኛ በቀጥታ ለመግለጽ ራሳችንን ከክፉ ድርጊቶችና ከኃጢአት ማጽዳት እንችላለን። ነገር ግን ራሳችንን በእውነት ለኢየሱስ ለመስጠት ቃል ኪዳን የገባን ካልሆንን በስተቀር ሕይወታችንን መንፈሳዊ ውድቀት ያጋጥሟታል። በሕይወታችን ውስጥ ባዶ ነገር አለ። እናም በኢየሱስ ካልተሞላ የበለጠ በክፋት ይሞላል። አምላክ አንዳንድ የሥነ ምግባር ባሕርያትን ያቆሙ ሰዎችን ባዶ ዛጎሎች እየፈለገ አይደለም። እግዚአብሔር ልባቸው በእርሱ ፍቅር የተሞላውን ሕዝብ ይፈልጋል። እስራኤላውያን አንዳንድ ኃጢአቶችን በማጽዳት ግማሽ መንገድ ብቻ ሄዱ፣ ነገር ግን ሕይወታቸውን ለእግዚአብሔር በማደር ሙሉ እንዲሆን አላደረጉም። ኢየሱስ ሊሠራቸው የመጣውን የማዳን ሥራ ማየት ባለመቻላቸው ሁኔታቸው ከበፊቱ የበለጠ የከፋ ነበር። በእግዚአብሔር ዕውቀትና ፍቅር ካልተሞላን መጨረሻችን እግዚአብሔርን በመናቅ ሁኔታ ውስጥ እንገባለን። እነዚህ የሃይማኖት መሪዎች ኢየሱስን ሊናፍቁትና ሊቀበሉት የሚችሉት በዚህ መንገድ ነበር። ሐዋርያው ጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስን በማወቅ ከዓለም ርኩሰት ካመለጡ በኋላ ዳግመኛ በእርሷ ተጠልፈው የተሸነፉ ቢሆኑ ከፊተኛው ኑሯቸው ይልቅ የኋለኛው የባሰ ይሆንባቸዋል። የጽድቅን መንገድ ካወቁ በኋላ ከተሰጣቸው ቅዱስ ትእዛዝ ወደ ኋላ ከሚመለሱ ይልቅ የጽድቅን መንገድ ሳያውቁ ቀርተው ቢሆን ኖሮ በተሻላቸው ነበር። ውሻ ወደ ትፋቱ ይመለሳል፣ እንዲሁም ሬያ ብትታጠብ በጭቃ ለመንከባለል ትመለሳለች የሚለው እውነተኛ ምሳሌ ደርሶባቸዋል ይለናል ሁለተኛ ጴጥሮስ ምዕራፍ 2 ከቁጥር 20 እስከ 22 ላይ እንደተጠቀሰው። ይህንን ማስተዋሉ ተገቢ ይሆናል። አዲሱ ቤተሰብ የማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ላይ እንደተገለጸው ኢየሱስ አሁንም እየተናገረ እንደሆነና አሁንም የእርሱን ንግግር እንዳቋረጡ ልብ ልንል ይገባል። የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ እንደተገለጸው እናቱና ወንድሞቹ እሱን እየፈለጉትና ሊያናግሩት እንደሚፈልጉ ለኢየሱስ መልእክተኛ ሲልኩበት ኢየሱስ የሚናገረውን በትክክል እንዳልተከታተሉ ይጠቁማል። ኢየሱስ ግን ይህንን ለነገረው ሰው የሚከተለውን መልስ ሰጠው። እርሱ ግን ለነገረው መልሶ እንዲህ አለው፣ እናቴ ማናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ፣ እነሆ እናቴና ወንድሞቼ፣ በሰማይ ያለውን የአባቴን ፈቃድ የሚያደርጉ ሁሉ እርሱ ወንድሜ እህቴም እናቴም ነውና በማለት በማቴዎስ ወንጌል ምዕራፍ 12 ከቁጥር 49 እስከ 50 ላይ በማለት ተናግረዋል። የእግዚአብሔር ቤተሰብ ማን ነው? እስራኤላውያን እንደሚያስቡት ስለ ደም መስመር ወይም የዘር ሐረግ ብቻ አይደለም። የአብርሃም ሥጋዊ ዘሮች በመሆናቸው ብቻ የእግዚአብሔር ቤተሰብ እንደሆኑ አድርገው ያስባሉ። ይህንንም በማቴዎስ ወንጌል ምዕራፍ 3 ቁጥር 9 ላይ አጥማቂው ዮሐንስ ግልጽ ማድረግ ነበረበት። አብርሃም አባታችን ነው እንዳይሉ ነገራቸው። አንድ ሰው የእግዚአብሔር ቤተሰብ የሆነ በዚህ መንገድ አይደለም። የአብ ፈቃድ የሚያደርግ ማንኛውም ሰው በእግዚአብሔር ቤተሰብ ውስጥ ይገኛል ማለት ነው። ግን በድጋሚ ይህ በማቴዎስ ወንጌል ውስጥ ላለው ታሪክ በዘፈቀደ የተነገረ የንግግር ማቋረጥ አይነት አይደለም።
ልክ እንደ ርኩስ መንፈስ ምሳሌ ኢየሱስ የፈጠረውን አዲስ ሁኔታም እየገለጸ ነው። የእግዚአብሔር ቤተሰብ ከመሆናችሁ በፊት የአብርሃም፣ የይስሐቅና የያዕቆብ ሥጋዊ የደም መስመር ነበራችሁ። አሁን ግን ኢየሱስ የመጣው በአብርሃም ደም ያልታሰረ አዲስ ቤተሰብ ለመፍጠር ነው። ከዚህ ይልቅ አዲሱ የኢየሱስ ቤተሰብ በኢየሱስ ደም የታሰረ ነው። ኢየሱስን በመከተል ወደ አዲስ ቤተሰብ እየገባን ነው። እናም በዚህ መልኩ እርስ በርስ መተያየት አለብን። ይህ የአይሁዶች ችግር ብቻም አይደለም፣ የሌሎች ክርስቲያኖችም ጭምር ነው ችግሩ። በክርስቶስ የተገናኘን እንደ አንድ ቤተሰብ በኅብረት በጥልቀት እንደ ተገናኘን ሆኖ ሊሰማን ይገባል። እንግዲያው ትምህርቱን በምንሰማበት ጊዜ ኢየሱስ የሰጠንን እነዚህን ምስሎች አንድ ላይ እንመልከታቸው። በመጀመሪያ ኢየሱስን ለአንተ የበለጠ ሊያረጋግጥልህ የሚፈልገው ስለ መሰላት ናቀው። ኢየሱስ ማንም ሰው ሊያደርገው ከሚችለው በላይ አድርጓል። ትልቁ ማረጋገጫው ትንሣኤው ነው። መላው እምነታችን የቆመው በኢየሱስ ትንሣኤ ላይ ነው። እሱን ለመከተል የሚያስፈልገን ማስረጃ ይህ ነው። የተለየ ነገር እንዲያደርግልን እያሰብን ከዚህ ቀደም ያሳየውን ምልክቱን ከልባችን ማጥፋት የለብንም። በሁለተኛ ደረጃ ወደ እምቢተኝነት ልብ እንዴት ቀስ በቀስ ተንሸራተን እንደምንገባ በማሳየት አስጠንቅቆናል። ኢየሱስን መከተል አንዳንድ የሥነ ምግባር ባሕርያትን ከማስቆም የበለጠ ነገር ነው። በክርስቶስ ፍቅርና እውቀት ካልተሞላን ከኃጢአት ጋር መዋጋት ከንቱ ይሆናል፣ ቤታችንም ባዶ ያደርገዋል። በመጨረሻም ከፊተኛው የከፋ እንዳይሆን ከላይ ባለው ነገር ላይ ትኩረታችንን ማድረግ፣ ወደ መንፈሳዊ እንቅስቃሴዎች ውስጥ መግባት ይኖርብናል። ኢየሱስ ለእኛ የሚያቀርበው አዲስ ሕይወት እንሞላ። ሦስተኛው ሕይወታችን ከክርስቶስ ጋር ሲቀላቀል የሚያሳየው ውጤትን እንመልከት። ወደ አዲስ ቤተሰብ እየገባን ነው። እኛ የቤተ ክርስቲያን አካል ብቻ አይደለንም። ነፍሳችንን ለኢየሱስ መስጠት ክለብ እንደ መቀላቀል አይደለም። ይህ ወደ እግዚአብሔር ቤተሰብ መሄድ ነው። ወደ ማይጠፋው መንግሥትና በክርስቶስ ዘላለማዊ ቤተሰብ እንድንሆን ኢየሱስ ልባችንን ይለውጥና ሕይወታችንን በመንፈሱ ይሞላልን ዘንድ ወደ እመቤታችን ቅድስት ድንግል ማርያም ልንማጸን ይገባናል። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።